የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ ማበረታታቸው ተገልጿል። ይህንን በተመለከተ ያሰናዳነው ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ መገለጹን የሚያመለክ ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት መስከረም 8 2019 ዓ.ም ተመረጠ በቫቲካን በርሳቸው ስም የተሰየመውን ዓለም አቀፍ የጥናት ማዕከል አባላትን በደስታ ተቀብለው አበረታተዋል። ይህም ከእውነተኛ ሰባዊነትና ከቤተ ክርስቲያናዋ ማህበራዊ አስተምሮ ተነሳሽነትን በመውሰድ የፍቅር ስልጣኔን ለመገንባት አስተዋጽኦ እንዲያደርጉ አበረታተዋል። አርብ ዕለት መስከረም 8 2019 ዓ.ም ተመረጠ በቫቲካን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርሳቸው ስም የተሰየመውን የሊዮ 14ኛ ዓለም አቀፍ የጥናት ማዕከል አባላትን አነጋግረዋል። ይህም የዘመናዊውን ዓለም ተግዳሮቶች ለመቋቋም የቤተ ክርስቲያኒቱ ማህበራዊ አስተምሮ ዋጋ እንደገና ለማግኘት ቅዱስ አባታችን ላቀረቡት ጥሪ ምላሽ ለመስጠት የራሳቸውን የአጎስጢኖስ ማህበር ተነሳሽነት እንደሆነም ተናግረዋል። ከመጀመሪያው ጀምሮ ብለዋል ርዕሰ ሊቃነ ጳጳሳቱ ሐሳባቸውን ለማጽናት በማሰብ ከመጀመሪያው ጀምሮ ማዕከሉ ከዩኒቨርሲቲዎች ከአካዳሚክ ተቋማት ከህዝብ አካላት ከሲቪል ማህበረሰብ ድርጅቶች ከቤተ ክርስቲያን ቡድኖችና ከኔትወርኮች ጋር ሰፊ ውይይት ለማድረግ ያለውን ቁርጠኝነት አደንቃለሁ። በአገር አቀፍ ሆነ በዓለም አቀፍ ደረጃ የትብብር ግንኙነቶችንና ልውውጦችን ለማሳደግ የሚያደርገውን አስተዋጽኦ አደንቃለሁ ብለዋል። የዚህ አካሄድ ሚስጢር ከተለያዩ ሰዎች ጋር ለመገናኘት በሩን ሳይዘጉ አብሮ መጓዝ ነው። ሁልጊዜ አብሮ መጓዝ ያስፈልጋል ብለዋል። የጥናት ማዕከሉ አባላት ከእውነተኛው የሰባዊ እሴቶች መነሳትን እንዲወስዱ አበረታተዋል። ይህም ለፈጣሪ ክፍት በመሆን የወንድማማችነትን ግንኙነት ለመገንባት ይረዳል። ጦርነት አይደለም፣ ነገር ግን የሰላምና የፍትሃዊ ሚዛን ሽመና ስልጣኔን የሚፈጥር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ ማኅበራዊ አስተምሮ ያበረከቱትን አስተዋጽኦ በማስታወስ ታዋቂ የሆነውን መሠረታዊ የሆነ ሐሳብ በአጽንኦት ጠቅሰዋል። ክርስቲያን ተራ ሰዎች በዘመናቸው ካሉ ተግዳሮቶች ጋር ሳይታገሉ የክርስቲያን ራእይን እንደገና መተርጎም የማይታሰብ ይሆናል። በተመሳሳይ ጊዜ ለእነዚህ ተግዳሮቶች የሚሰጠው ምላሽ በእምነትና በቤተ ክርስቲያን አስተምሮ በተራ ዜጎችና በባለሙያዎች በሰዎችና በተቋማት መካከል ቀጣይነት ያለው መስተጋብር ይጠይቃል። ይህም የጥናት ማዕከሉ እንዲያድግ የጠየቃቸው ግንኙነቶች መሆናቸውን ቅዱስነታቸው አስታውሰዋል። ቅዱስ አባታችን የተስፋ ተልዕኳችን ለሕዝብና ለፖለቲካ ሕይወት እንደ የጋራ ጥቅም አገልግሎት ለማኅበረሰቡ ኃላፊነትና በአንድነት በፍትሕና በሰላም ላይ የተመሠረተ ግንኙነት መገንባት የሚለውን ማስተዋወቅ ነው። በዚህ ረገድ የማዕከሉ ከአጎስጢናውያን ማኅበር ግንኙነቶች ለአሁኑ ዓለም አቀፍ ገጽታ ብዙ የሚያቀርቡት ነገር አለ። ፍቅርን እንደ የግል የኢኮኖሚና የፖለቲካ ሕይወት ዕድሳት መርህ አድርጎ መረዳትን ያበረታታል ብለዋል። የቅዱስ አጎስጢኖስን አስተሳሰብ በማንጸባረቅ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ ብለዋል። ታሪክን የምንመለከተው በተሰቀለውና በተነሳው ጌታ ብርሃን ነው። የአሁኑን ጊዜ እንደ ዝግ ዕጣ ፈንታ አንተረጉመውም፣ ነገር ግን ለግልና ለጋራ ለውጥ ክፍት የሆነ መስክ ነው ብለዋል። ንግግራቸውን የደመደሙት በእግዚአብሔር አዳዲስ ነገሮች ላይ ባለሙያዎች ሆኑ በፍጥነት እና በብቃት ይዋቡ፣ ነገር ግን በጸጥታ የሚያመጣቸውን አሮጌውን ዓለም ከሞተባቸው ጫፎች ነፃ የሚያወጣና ወደ ከተማ ብርሃን የምንሄድባቸው የመክፈቻ መንገዶች ማሳየት ይገባል ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩናይትድ ኪንግደም ውስጥ ስላለው የካቶሊካውያንን ለጋስነት በሚያሳየው አዲስ የወጣው ሪፖርት የካቶሊካውያንን የሀብት መጠንና ለበጎ አድራጎት የሚያደርጉትን አስተዋጽኦ ጎላ አድርጎ ያሳየ ሲሆን፣ ሪፖርቱ በለጋሾች፣ በበጎ አድራጎት ድርጅቶች፣ በሀገረ ስብከቶችና በፋይናንስ ባለሙያዎች መካከል የበለጠ ትብብር እንዲኖር ጥሪ ማቅረቡም ተነግሯል። በዩናይትድ ኪንግደም የሚገኙ ካቶሊካውያን በግምት 1.2 ትሪሊዮን ፓውንድ የሚገመት ንብረት እንዳላቸው አዲሱ ሪፖርት ያሳየ ሲሆን የካቶሊኮችን ለጋስነት ሀብታቸውን የሚያስተላልፉበትና ለኢንቨስትመንት የሚያውሉበትን መንገድ የመረመረው ይህ ሪፖርት እንዳመላከተው በየዓመቱ ወደ 3 ቢሊዮን ፓውንድ የሚጠጋ ሀብት ለበጎ አድራጎት ድርጅቶች እንደሚሰጡም ይፋ ተደርጓል። ካቶሊክስ ኢን ፈንድሬዚንግ የተሰኘው ተቋም ጥናት እንደሚያሳየው በዓመት የሚሰጠው ወደ 500 ሚሊዮን ፓውንድ የሚጠጋ የገንዘብ ድጋፍ የካቶሊክ ትምህርት ቤቶች፣ ቁምስናዎችና የካቶሊክ የበጎ አድራጎት ድርጅቶችን ጨምሮ ለተለያዩ የካቶሊክ ተቋማትና አገልግሎቶች እንደሚውል ግምቱን አስቀምጧል። የድርጅቱ የአደራ ቦርድ አባላት ረቡዕ ዕለት ከጠቅላላ የትምህርት ክርስቶስ አስተምሮ መርሃ ግብር በኋላ ይህንን የካቶሊክ ልገሳ ሪፖርት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡበት ወቅት የጥናቱ ውጤቶች ስለ ሀብት አስተዳደርና ስለ ምጽዋት የሚሰጠው የቤተ ክርስቲያኗ የረጅም ጊዜ አስተምህሮ ካቶሊካውያን ገንዘባቸውን በሚመለከት በሚወስዷቸው ውሳኔዎች ውስጥ በይበልጥ እንዲንጸባረቅና እንዲሰርጽ ማገዙን አመላክተዋል። የተቋሙ ሊቀመንበር የሆኑት ጆን ግሪንግ ሪፖርቱን ማዘጋጀት የተጀመረው የካቶሊክ የበጎ አድራጎት ድርጅቶች በፈቃደኝነት የሚያገኙትን ገቢ በአንድ ላይ ቢታይ ምን ይፈጠር ነበር በሚለው በአንጻራዊነት ቀላል በሚመስል ጥያቄ መጀመሩን አስታውሰው፣ ይሁን እንጂ ጥናቱ እየገፋ ሲሄድ የጥያቄ ወሰን እየሰፋ መሄዱን ጠቁመው ጉዳዩ ለበጎ አድራጎት ሥራዎች ገንዘብ የምንሰጥበት መንገድ ብቻ ሳይሆን እንዴት ኢንቨስት እንደምናደርግ፣ ኢንቨስትመንቶቻችንን ከእምነታችን ጋር እንዴት እንደሚጣጣሙና እነዚህን ለበጎ አድራጎት ወይም ለቀጣዩ ትውልድ እንዴት እንደምናስተላልፍ የሚመለከትም ጭምር እንደሆነም አስረድተዋል። ሊቀመንበሩ አክለውም ሪፖርቱ በመጨረሻም የሚያተኩረው በዚህ ሀገር ውስጥ ለሚገኘው የካቶሊክ ማኅበረሰብ እግዚአብሔር በሰጠው ሀብትና ይህንን ሀብት ከእምነታችን ጋር በሚስማማ መልኩ የምንጠቀምበትን መንገድ ያመላክታል ብለዋል። በጥናቱ ውስጥ ከተነሱት ጉዳዮች ውስጥ አንዱ በርካታ ካቶሊካውያን በበጎ አድራጎት ልገሳና በኢንቨስትመንት ውሳኔዎች መካከል የሚያሳዩት ልዩነት መሆኑ የተገለጸ ሲሆን፣ ግሪን ይህንን አስመልክተው እንደተናገሩት በሃይማኖታዊ ትምህርት በደንብ የታነጹ ካቶሊኮች እንኳ ሳይቀሩ ስለ ኢንቨስትመንት ሲያስቡ በዋናነት በገንዘብ ነክ ትርፍ ላይ ሊያተኩሩ እንደሚችሉ፣ በጎ አድራጎት ነክ ውሳኔዎቻቸው ግን ብዙውን ጊዜ የሚመነጩት ከግል ተመክሮና ከስሜታዊ ትስስር እንደሆነም አመላክተዋል። በሃይማኖታቸው በደንብ የታነጹ ካቶሊካውያን እንኳ አብዛኛውን ጊዜ ውሳኔ ላይ የሚደርሱት ምን አይነት ትርፍ ያስገኝልኛል የሚለውን ጥያቄ እንደሚጠይቁ፣ እንዲሁም ለበጎ አድራጎት የሚያደርጉትን ድጋፍ ሲያስቡ ሐሳባቸው ከጥንቅላታቸው ወደ ልባቸው እንደሚሸጋገርም ገልጸዋል። ከዚህም በተጨማሪ ሪፖርቱ አሁን ካሉት በአካባቢያዊ የማኅበራዊና የአስተዳደራዊ ጉዳዮች ተጨማሪም ከእምነት ጋር የሚጣጣም ኢንቨስትመንት ላይ የበለጠ ግንዛቤ እንዲኖር ያሳስባል ተብሏል። አቶ ግሪን የጳጳሳዊ ማኅበራዊ ሳይንስ አካዳሚ ሰነድ በሆነው ሜንሱራም ቦናምን በማስታወስ ኃላፊነት በተሞላበት ኢንቨስትመንት ላይ የካቶሊክ ቤተ ክርስቲያን የምታደርገውን አስተንትኖ እንደ ምሳሌ የጠቀሱ ሲሆን፣ ተግዳሮቱ እንዲህ አይነቱ ትምህርት የኢንቨስትመንት ውሳኔዎች ለሚያደርጉ ካቶሊካውያን መድረሱን ማረጋገጥ መቻል ነው ብለዋል። ከድርጅቱ ባለደራዎች አንዷ የሆኑት ሱዛን ዊለር በበኩላቸው የኢንቨስትመንት አስተዳዳሪዎችም የሚጫወቱት ሚና እንዳላቸው ገልጸው፣ የኢንቨስትመንት ውሳኔዎች የሚያደርጉ ሰዎች ብዙውን ጊዜ በሙያዊ አማካሪዎች ላይ እንደሚተማመኑ፣ ነገር ግን የእነሱ እምነት ከለጋሹ እምነት ጋር እንደማይጣጣም አስረድተው፣ የእምነታቸው ተከታይ የሆነ የኢንቨስትመንት ሥራ አስኪያጅ ካላቸው አሰራሩ የበለጠ ስኬታማ እንደሚሆንም አመላክተዋል። በጥናቱ የተገለጸው የካቶሊካውያን የልገሳ መጠን ከፍተኛ እንደሆነ የተገለጸ ሲሆን፣ በብሪታንያ የሚገኙ ካቶሊካውያን በየዓመቱ ከሚለግሱት ግምታዊ 3 ቢሊዮን ፓውንድ ውስጥ ወደ 500 ሚሊዮን ፓውንድ የሚጠጋው ለካቶሊክ ቤተ ክርስቲያን ዓላማዎች እንደሚውል ተነግሯል። ከድርጅቱ የአደራ ቦርድ አባላት መካከል አንዱ የሆኑት ማት ፓርክስ ይህንን ልዩነቶች የካቶሊክ ድርጅቶች ከለጋሾች ጋር ያላቸውን ግንኙነት ለማጠናከር የሚያስችል ዕድል መኖሩን እንደሚያመለክት ጠቁመው፣ በዩናይትድ ኪንግደም ውስጥ ላለው የካቶሊክ ማኅበረሰብ የሚገኝ 3 ቢሊዮን ፓውንድ ቢኖርም ከዚህ ውስጥ ግማሽ ቢሊዮን ፓውንድ ብቻ ለቤተ ክርስቲያን፣ ለካቶሊክ የበጎ አድራጎት ድርጅቶችና ለካቶሊክ የትምህርት ተቋማት እንደሚውል አስታውሰው፣ በእርግጥ ይህንን ማሳደግ እንደምንችል እርግጠኛ ነኝ ብለዋል። ነገር ግን ሪፖርቱ ኃላፊነቱን በለጋሾች ላይ ብቻ እንደማይጥል ያመላከቱት ማት የካቶሊክ የበጎ አድራጎት ድርጅቶችና የቤተ ክርስቲያኒቱ አመራሮችም ጭምር አብረው ምን ያህል ውጤታማ በሆነ መንገድ እንደሚሰሩ እንዲሁም ለገቢ ማሰባሰብ ሥራ ያላቸውን አቀራረብ መገምገም ያስፈልጋል ብለዋል። ከገንዘብ ማሰባሰቡ ይልቅ በጋራ በመሆን ከዚህ የተሻለ ነገር ልንሰራ እንችላለን ያሉት ማት የጥናቱ ውጤቶች ለጋሾች፣ ለኢንቨስትመንት ባለሙያዎች፣ ለእምነት ድርጅቶችና ተቋማት ለበጎ አድራጎት ድርጅቶች እንዲሁም ለቤተ ክርስቲያን አመራሮች ትልቅ ጠቀሜታ እንዳላቸውም ገልጸዋል። የአስተዳደር ቦርድ አባላቱ የካቶሊካውያን ለጋስነት በአንድ ግለሰብ የሚሰጠው መዋጮ መጠን ብቻ ሊለካ እንደማይችል በአጽንኦት የገለጹ ሲሆን ማት ማርክስ ይህንን አስመልክቶ እንደተገለጹት 10,000 ፓውንድ በመለገስ ተጨማሪ መስጠት ባለመቻሉ ይቅርታ ስለጠየቀ አንድ ለጋሽ እንዲሁም ደግሞ 10 ፓውንድ በመለገስ ተመሳሳይ ስሜት የገለጸ አንድ የአጥቢያ ቤተ ክርስቲያን አባል ሁኔታ በማስታወስ እነዚህ ክስተቶች በእርሳቸው ዘላቂ ላይ ስሜት ያሳደሩ አጋጣሚዎች መሆናቸውን የገለጹ ሲሆን የልገሳ መጠኑ ምንም ይሁን ምን ሰዎች ብዙውን ጊዜ ተጨማሪ ነገር ማድረግ ብችል ኖሮ የሚል ስሜት ይሰማቸዋል ብለዋል። የተመክሮ በካቶሊክ ቤተ ክርስቲያን የገቢ ማሰባሰብ ስራዎች ወቅት ጥቅም ላይ የሚውል አገላለጽ ወይም ቋንቋ ዙሪያ ጥያቄዎችን እንዳስነሳ ማክለው በመግለጽ ትኩረታቸው ከፍተኛ መጠን ላይ ብቻ መሆን እንደማይገባ ከዚህ ይልቅ ሰፊውን ህዝብ ማሳተፍ እንደሚገባም አሳስበዋል። ተመሳሳይ መርህ በወርስ መልክ ለሚደረጉ ስጦታዎች ላይም እንደሚሰራ የጠቀሙት ፓርክስ በኑዛዜ የሚደረግ ስጦታ ከፍተኛ ሀብት ላለው ሰው የንብረት አስተዳደር እቅድ አካል ሊሆን እንደሚችል ሆኖም አጠቃላይ ቤተክርስቲያንን የአጥቢያ ቤተክርስቲያንን ወይም የካቶሊክ የበጎ አድራጎት ድርጅት በኑዛዜ በማስታወስ ጥሪውን ግን መጠነኛ ሀብት ላላቸውም ጭምር እንደሚቀርብ እንደሆነም አስረድተዋል። ካቶሊክስ ኢን ፈንድሬይዚንግ ለተባለው ተቋም ይህ ሪፖርት የበጎ አድራጎት ልገሳን ሁኔታ የሚያሳይ ምስል ብቻ ሳይሆን ለቀጣይ ስራዎች እንደመነሻ ሆኖ የሚያገለግል መሆኑን የገለጹት ግሪን በበኩላቸው ተቋሙ መልካም አደራ ጠባቂ የተሰኘው ተከታታይ የበይነ መረብ ውይይቶችን ማዘጋጀቱን ጠቅሰው እነዚህ ውይይቶች በሃይማኖታዊ እምነታቸው መሰረት ስለ ኢንቨስትመንት ልገሳና የንብረት ውርስ ዝግጅት ውሳኔዎችን እያጤኑ ላሉ ካቶሊኮች የታለሙ መሆናቸውን የገለጹ ሲሆን የተነሳሽነት የካቶሊክ ቤተክርስቲያንን ማህበራዊ ትምህርት በተለይም ሬኑም ሮቫሩም የተሰኘው ሐዋርያዊ መልእክትና ከሀብት ጋር የተያያዙ ኃላፊነቶችን በተመለከተው ያለውን አስተምሮ መሰረት ያደረገ ይሆናልም ተብሏል። በተለይም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ሬሩም ኖቫሩም በሚል ስያሜ ባስተላለፉት ሐዋርያዊ መልእክት ውስጥ የሚገኘውን አንቀጽ 44ን እንዲሁም የቅዱስ ቶማስ አኳይነስን አስተምሮ በመጥቀስ በሕይወቴ ፍጻሜ ላይ ያለኝን ሀብት ምን እንዳደረግኩበት ለእግዚአብሔር መልስ መስጠት ይኖርብኛል ብለዋል። በእነዚህ የበይነ መረብ ውይይቶች አማካኝነት ይህንን አስተምሮ በዚህ ሀገር ውስጥ ለሚገኘው ቤተ ክርስቲያን በማድረስ ሁላችንም በሕይወታችን ፍጻሜ በእግዚአብሔር ፊት ስንቆም አንተ መልካምና ታማኝ አገልጋይ እንደሚለን ተስፋ እናደርጋለን ብለዋል። የቦርድ አባላቱ በብሪታንያ በተደረገው ጥናት የተነሱት ጥያቄዎች ከዩናይትድ ኪንግደም ውጪም ጠቀሜታ እንዳላቸው ያላቸውን እምነት የገለጹ ሲሆን ከዚህም ባሻገር ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገው ግንኙነት ያልተጠበቀ የማበረታቻ ጊዜ እንደነበረም ተስማምተዋል። ግሪን ይህንን አስመልክቶ እንደገለጹት የቦርድ አባላቱ ሪፖርቱን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሲያቀርቡ እና ውጤቶቹን ሲያስረዱ ብፁዕነታቸው በጥሞና ያዳምጡ እንደነበር ጠቁመው የካቶሊክ ቤተ ክርስቲያንን የሀብትና የልግስና አስተምህሮ በካቶሊክ ማኅበረሰብ ሕይወት ውስጥ በይበልጥ ተግባራዊ ማድረግን በተመለከተ ያለውን ተግዳሮት ለርዕሰ ሊቃነ ጳጳሳት ሊዮ ሲያቀርቡ እነዚህ ነገሮች ጊዜ ይወስዳሉ በማለት ያሳዩት ልዩ የሆነ ፈገግታ አስተውሰዋል። በገንዘብ ማሰባሰብ ስራው ላይ ለተሰማሩ ካቶሊካውያን ይህ ሪፖርት የመጨረሻ ድምዳቤ ከመሆን ይልቅ ካቶሊኮች እንዴት እንደሚለግሱ ብቻ ሳይሆን እንዴት ኢንቨስት እንደሚያደርጉ፣ ለወደፊቱ እንዴት እንደሚያቀዱና በአደራ የተሰጧቸው ሀብቶች እንዴት እንደሚረዱ እንደገና እንዲያጤኑ የተደረገ ግብዣ መሆኑን በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አቅራቢና አዘጋጅ በራና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
3: በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራስዋ ሊኦከ ደቀ መዛሙር ናት። የተገለጠውን ቃለ በመተርጎምና እነተን በመረዳት አረጋደ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማህበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለምረዱ ማህበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይጠናሉ፣ ይተነተናሉ። በፍልስፍና በነገረ መለኮትና በሐዋርያዊ ሥራ ውስጥ የምንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈልግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጠዋለን። በዚህ አይነት ይዘቱን ለማስተላለፍ ፋንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በምሕረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት አይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪም በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ሥራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማህበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የምለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸመው የግል እድገት ጋር በምህረትና በትዕግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከመያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። ማንኛውም ሰው ከራሱ ስህተቶችና ድክመቶች ባሻገር በእያንዳንዱ ሰው ውስጥ በስውር በሚሰራው አጽናኝና ማራኪ በሆነው የእግዚአብሔር አዳኝ ፍቅር ሊዳሰስ ይገባዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት፣ ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
4: የወጣቱ ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
0: አድማጮቻችን፣ የዛሬው የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ መስከረም 9/2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገረ ስብከትን ለጋራ ግምገማ መጥራታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከሀገሪቱ ሲቪል ባለስልጣናት ከወጣቶችና ከቤተ ክርስቲያን ማህበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽህፈት ቤት ጉብኝትና በሜትስ የሚያደርጉት ጉብኝት በአውሮፓ በሰላምና በአንድነት ላይ በማትኮር የሚያደርጉትን ስብሰባ እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከፍተኛ የቤተ ክርስቲያን የአገልግሎት ስልጣን ከተቀበሉ ወዲህ የሚያደርጉት አምስተኛው ዓለም አቀፍ ጉብኝት መሆኑን የቅድስት መንበር መግለጫ አስታውቋል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ አርብ መስከረም 8 2019 ዓመተ ምህረት በሰጡት መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት ወደ ፓሪስ፣ ወደ ሉርድና የሰሜን ምስራቅ ከተማ ወደ ሆነች ሜትስ እንደሚጓዙ ገልጸዋል። ፈረንሳይ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ 9ኛው የሐዋርያዊ ጉብኝት አገር እንደምትሆን የተገለጸ ሲሆን በነሐሴ ወር በሳን ማሪኖ ያደረጉት ጉብኝት ከተቆጠረ 10ኛው እንደሚሆን ታውቋል። በፈረንሳይ ጉብኝታቸው ከአገሪቱ ሲቪል ባለሥልጣናት ከወጣቶችና ከቤተ ክርስቲያን ማኅበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽሕፈት ቤትንና በበጎ አድራጎት ማዕከላት የሚያደርጉትን ጉብኝቶች እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ውስጥ በሚገኘው የዩኔስኮ ጽሕፈት ቤት ተገኝተው በከፊል በፈረንሳይኛና በከፊል በእንግሊዝኛ ቋንቋ ከሚያደርጉት ንግግር በቀር ሌሎች ንግግሮች እና ስብከቶች በፈረንሳይኛ ቋንቋ እንደሚደረጉ፣ የጥንታዊት አውሮፓ ሰላምና አንድነት በማስመልከት በሜትስ በሚካሄደው ስብሰባ ላይ ሙሉ በሙሉ በእንግሊዝኛ ቋንቋ ንግግር እንደሚያደርጉ ታውቋል። የቅዱስ መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ስለ አንዳንድ የቅዱስነታቸው ሐዋርያዊ ጉብኝት ጭብጦች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፈረንሳይ ማኅበረሰብ፣ ከሕዝቧ፣ ከባህሏና ከታሪኳ ጋር እንደሚገናኙ ገልጸው ስለ እምነትና ራሷን እጅግ ደካማ ለሆኑት ወንዶችና ሴቶች እንዲሁም ለድሆች ከሰጠች ቤተ ክርስቲያን ጋርም እንደሚገናኙ አብራርተዋል። ስለ ማኅበረሰቡ፣ ስለ ሰብአዊና ስለ ሕይወት እንዲሁም ከሳይንስና ቴክኖሎጂ እድገትና ከሰው ሠራሽ አስተውሎት ጋር ስላለው ግንኙነት እንዲሁም ራሷን ለዓለም ክፍት ስላደረገች አገርና የግጭቶች ማጣቀሻ ሊሰጡ እንደሚችሉ ተናግረዋል። አቶ ማቴዎ ብሩኒ ዛሬ ላሉት ተግዳሮቶች ምላሽ ለመስጠት በሚሞከርበት ጊዜ ቤተ ክርስቲያን በፈረንሳይ ማኅበረሰብ ውስጥ ያላትን ሚና ገልጸው በቅርብ ዓመታት ውስጥ የጥምቀት ምስጢርን የተቀበሉ ምዕመናን ቁጥር መጨመሩን፣ ዘንድሮ በተከበረው የብርሃነ ትንሣኤ በዓል ወቅት 13,000 አዋቂዎች መጠመቃቸውን አስታውሰዋል። የቅድስት መንበር መግለጫ ክፍል ዳይሬክተሩ ዩኔስኮ ሰብአዊነት በራሱ በታሪኩና በወደፊቱ ላይ የሚያንጸባርቅበት ቦታ እንደሆነ አብራርተው ይህም ስነ ጥበብንና ትምህርትን እንደ ሰላም መሳሪያ አድርጎ በማትኮሩ ነው ሲሉ አስረድተዋል። እንዲሁም አካባቢው ከባህል ጋር በቅርበት የተቆራኘ መሆኑ አስፈላጊ እንደሚሆን ጠቅሰው ቅድስት መንበርና ዩኔስኮ እንደ ጎርጎሮሳውያኑ በ2027 ዓ ም የዲፕሎማሲ ግንኙነታቸውን 75ኛ ዓመት እንደሚያከብሩ ገልጸዋል። አቶ ማቴዎ ብሩኒ በመጨረሻም አውሮፓ የወደፊት ዘመኗና ያለፈው ጉዞ በቅዱስነታቸው ጉብኝት መጨረሻ ላይ በሜትስ ከተማ ውስጥ የሚነሱ አስፈላጊ ጭብጦች መሆናቸውን አጽንኦት ሰጥተዋል። አንድነት፣ ልዩነት፣ ሰላምና ለሌሎች ባህሎች ክፍት መሆን በዚህ የመጨረሻ ምዕራፍ ላይ በቅደም ተከተል የሚቀርቡ አስፈላጊ ርዕሰ ጉዳዮች መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ የፈረንሳይ ሐዋርያዊ ጉብኝታቸው የቀድሞው ሐዋርያዊ አባቶች ፈለግን እንደሚከተሉ ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለተወሰኑ ዝግጅቶች ስትራስበርግን እንደ ጎርጎሮሳውያኑ በ2014 ዓ ም ማርሴይን በ2023 ዓ ም እና ኮርሲካን በ2024 ዓ ም ቢጎበኙም በፈረንሳይ ኦፊሴላዊ ጉብኝት አለማድረጋቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2008 ዓ ም የሉርድን 150ኛ ዓመት በዓል ለማክበር ወደ አገሪቱ ሄደው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ፈረንሳይን 8 ጊዜ ጎብኝተው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በተባበሩት መንግስታት ኤጀንሲ ዩኔስኮ ጽሕፈት ቤት የተገኙ ብቸኛው ርዕሰ ሊቃነ ጳጳሳት ሲሆኑ እንደ ጎርጎሮሳውያኑ በ1980 ዓ ም ስለ ትምህርት፣ ስለ ሳይንስና ስለ ባህል በተዘጋጀው ስብሰባ ላይ ንግግር ማድረጋቸው ይታወሳል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮማ አገረ ስብከትን ለጋራ ግምገማ መጥራታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአዲሱ ዓመት መጀመሪያ ላይ የሮማ አገረ ስብከት በአገልግሎቱ ከኢየሱስ ክርስቶስና ከማኅበረሰብ ጋር በሚያደርገው ግንኙነት እንዲሁም ለከተማው ነዋሪ በሚሰጠው የአገልግሎት ሂደት ላይ ትኩረት ያደረገ የጋራ ግምገማ ለማድረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮማ አገረ ስብከት በአዲስ የሐዋርያዊ አገልግሎት ዓመት አዳዲስ ተነሳሽነቶችን ከማከል ይልቅ ከዚህ በፊት የተወጠኑ ሐዋርያዊ አገልግሎቶችን በመደማመጥ በማስተዋልና በማጤን እንዲጀምር አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 8 2019 ዓ.ም በቅዱስ ዮሐንስ ዘላቲራን ባዚሊካ ተገኝተው ለአገረ ስብከቱ ጉባኤ አባላት ባደረጉት ንግግር አዲስ የሐዋርያዊ አገልግሎት እቅድ ሳይሆን የጋራ ግምገማ ዘዴን እያቀረቡ መሆኑን ተናግረዋል። አንዳንድ ተነሳሽነቶች ውጤታማ ሲሆኑ ሌሎች ደግሞ ተነጥለው የሚቀሩት ለምንድን ነው ሲሉ የጠየቁት ቅዱስነታቸው ሂደትን ለመገምገም ጊዜ መስጠት ማለት የተከሰተውን ነገር ለመመልከት፣ ያፈራውን ፍሬ ለመገንዘብ፣ ያልሰራ አካሄድ ካለ ለመረዳትና ለምን እንደሆነ ምክንያቶችን በጋራ መፈለግ ማለት እንደሆነ አብራርተው ይህ ሂደት መላውን የቤተ ክርስቲያን ማኅበረሰብ የሚያካትትና በተቻለ መጠን በቤተ ክርስቲያን ሕይወት ውስጥ ዘወትር የማይሳተፉትንም የሚያሳትፍ መሆን አለበት ብለዋል። በብርሃነ ትንሣኤው ዕለት ጠዋት በባዶ መቃብር ዙሪያ ስለነበረው ሁኔታና ስለ መቅደላዊት ማርያም በሚናገረው የወንጌል ክፍል ላይ በማሰላሰል ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ አንቺ ሴት ለምን ታለቅሻለሽ? ማንን ትፈልጊያለሽ? በማለት ለማርያም መቅደላዊት ያቀረበላትን ተመሳሳይ ጥያቄ ለቤተ ክርስቲያንና ለሮም ከተማ አቅርበዋል። በአገረ ስብከቱ ውስጥ ያለውን ሕያውነት በወንጌል አገልግሎት ዘርፍ የሚታዩ አንዳንድ የቤተ ክርስቲያን እውነታዎችን ጨምሮ በቁምስናዎች፣ በመንፈሳዊ ማኅበራትና በሌሎች እንቅስቃሴዎች በኩል የሚቀርቡ የበጎ አድራጎትና የጸሎት አገልግሎቶችን አስታውሰው የእነዚህ አገልግሎቶች መጓደል ክርስቲያናዊ ማኅበረሰቦች ወንጌላዊ ማዕከላዊነታቸውን እንዳያዩ ሊያደርጋቸው እንደሚችል ተናግረዋል። በመሆኑም ሐዋርያዊ ተግባር የሚጀምረው ምን ማድረግ እንደሚገባ በመጠየቅ ብቻ ሳይሆን ማንንና እንዴት መገናኘት እንዳለበት በመጠየቅ መሆን እንደሚገባ አሳስበዋል። ማርያም ኢየሱስ በስሟ ሲጠራት ሰምታ እንዳወቀችው የተናገሩት ቅዱስነታቸው በተመሳሳይ በቤተ ክርስቲያን የታቀፉት ምዕመናን ማንነታቸው ሳይታወቅ ወይም ሳይታዩ መቆየት እንደሌለባቸው፣ ነገር ግን መታየት፣ መታወቅና በስማቸው መጠራት እንዳለባቸው አሳስበው ከክርስቶስ ጋር ያለው እውነተኛ ግንኙነት የሚስዮናዊ ደስታ ምንጭ ይሆናል ሲሉ ተናግረው የቤተ ክርስቲያን ተልእኮ እያንዳንዱ ሰው ከእግዚአብሔር ጋር እንዲገናኝ መምራት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አገረ ስብከቱ ሐዋርያዊ ሕይወቱን ለመመርመር የሚያግዙ ሦስት ዋና ዋና ነጥቦችን ለይተው የመጀመሪያው ከክርስቶስ ጋር መገናኘትና ሌሎችም እንዲገናኙ መርዳት ነው ብለው መንፈሳዊ እንቅስቃሴዎች የሚገመገሙት በአወቃቀራቸው ወይም በተሳትፏቸው ብቻ ሳይሆን ሰዎችን በእውነት ወደ ክርስቶስ በመምራትና ወንጌልን ከሕይወታቸው ጋር በማገናኘት ነው ብለዋል። ሁለተኛው ማኅበረሰብን መፍጠር ነው ብለው ይህም የክርስቲያን ማኅበረሰቦች ሰዎችን የሚቀበሉ፣ ድጋፍንና ዋጋን የሚሰጡ እንዲሁም ኃላፊነት የሚሰማቸውና ግንኙነቶችን የሚያደርጉ መሆን አለባቸው ብለው በተለይም ለወጣቶች ጊዜ ሰጥተው በትኩረት ማዳመጥ አስፈላጊ መሆኑን ጠቅሰዋል። ሦስተኛው በከተማዋ ውስጥ እየኖሩ አገልግሎት መስጠት ነው ያሉት ቅዱስነታቸው የሮም ከተማ ለቤተ ክርስቲያኗ ተግባራት ዋና አጋዥ ብቻ ሳይሆን የተልእኳ ቦታም ጭምር እንደሆነ ተናግረው ቤተ ክርስቲያን የከተማዋን ተስፋዎች፣ ድክመቶችና ጥያቄዎች ለማካፈልና ወንጌል መልስ የት ሊሰጥ እንደሚችል ለመለየት መጠራቷን አስረድተዋል። አራተኛው በሦስቱም ነጥቦች ውስጥ እንደሚያልፍ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ሕዝብ ማዘጋጀት ማለት ሐዋርያዊ ተግባራት ሰዎች በእምነት እንዲያድጉ፣ ሚስዮናዊ ደቀ መዛሙርት እንዲሆኑ፣ የቤተ ክርስቲያን ኃላፊነቶችን ወስደው ወደ ተጨባጭ የሕይወትና የአገልግሎት ምርጫዎች መተርጎም የሚችሉ፣ በቤተ ክርስቲያን ውስጥ ዘወትር እምነትን፣ ደቀ መዝሙርነትንና ኃላፊነትን ሊያዳብሩ እንደሚችሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረቡት ነጥቦች ለካህናትና ሐዋርያዊ ሠራተኞች ሌላ ሸክም መሆን እንደሌለባቸው አስታውሰው የሐዋርያዊ ግምገማ ስልት ቤተ ክርስቲያን ተጨማሪ ሥራ እንድትሠራ የሚጠይቅ ሳይሆን ትንሽ በመሥራት የተሻለ ውጤት እንድታገኝ ያግዛል ብለዋል። ካህናት የምዕመናን ጸጋና ኃላፊነት በሚገነዘቡበት ወቅት ምላሽ ከመስጠታቸው በፊት እንዲያዳምጡና ውሳኔ ከማድረጋቸው በፊት እንዲያስተውሉ ጥሪ አቅርበው መሪነት ማለት ሁሉን ነገር ማድረግ ማለት ሳይሆን ነገር ግን ኅብረትን መፍጠርና የሌሎች ሰዎች ስጦታዎች ውጤታማ እንዲሆኑ ማስቻል ማለት ነው ብለዋል። የሮም ከተማ ሐዋርያዊ ክልሎች የነዋሪዎችን ችግሮች ያለ ፍርሃት የሚጋሩበት እውነተኛ የክህነታዊ ወንድማማችነት ቦታ እንዲሆኑም አበረታተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የሮም ሀገር ስብከት ካሪታስ የእርዳታ ድርጅት መስራች ለድሆችና ለተገለሉት ሰዎች ያለማቋረጥ የሰሩትን ተወዳጁን የሮም ከተማ ተወላጅ አባ ሉዊጂ ዲሊየግሮን አስታውሰዋል። የአባ ሉዊጂ ዲሊየግሮ ሕይወትን በጎነትንና ዝናን በማስመልከት ሀገረ ስብከቱ ምርመራ ለመጀመር የወሰደውን አስፈላጊ እርምጃና ውሳኔ በደስታ አጸድቀው ካህኑ ጌታ ሆይ የት ነህ በማለት ለማየትና ለማዳመጥ ያደረገውን ትኩረት ከማዕከላዊ የማስተዋል ጥያቄ ጋር በማገናኘት የቅድስና ሂደቱ ወደ አዲስ የሐዋርያዊ ተሞክሮችና እንደ ጎርጎሮሳውያኑ በ2033 ዓመተ ምሕረት ወደሚከበር የምሕረት ኢዮቤልዩ የጋራ መንገድ እንደሚያመራ ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እጮኛሞችን ለጋብቻ ስለማዘጋጀት በሚል ንዑስ ርዕስ ከአንቀጽ 206 እስከ 211 ላይ የተወሰደውን እናቀርብላቸዋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

እጮኛሞችን ለጋብቻ ስለማዘጋጀት። የሲኖዶሱ አባቶች በብዙ መንገድ እንዳወሱት የጋብቻን ክብርነትና ውበት እንዲያውቁ ወጣቶችን መርዳት ያስፈልጋናል። ይህ የህልውናው ማህበራዊ ገጽታ የሚያጎላውና ፍጹም የሚያደርገውን ለወሲባዊ ተራክቦ ጥልቅ ትርጉም የሚሰጠውና ለልጆች እድገትና ልማት ከሁሉ የተሻለ ሁኔታ የሚያመቻቸውን የሙሉ አንድነትን ማራክነትና እንዲመለከቱ ወጣቶችን መርዳት ይገባል። የዛሬ ህብረተሰብ ውስብስብነትና ቤተሰብን የሚያጋጥሙ ተግዳሮቶች እጮኛሞችን በማዘጋጀት ረገድ የመላ ክርስቲያን ህብረተሰብን ትልቅ ጥረት ይጠይቃል። የመልካም ምግባር ጠቃሚነትም ሊካተት ይገባል። ከነዚህ መሐከል በሰዎች መሐከል ሁኔተኛ ፍቅር እንዲያብብ ንጽህና ተወዳዳሪ አይገኝለትም። በዚህ ረገድ የሲኖዶሱ አባቶች የራሳቸውን የቤተሰቦችን ምስክርነት በማጉላትና በጋብቻ በጥምቀትና በሌሎች ምስጢራት መካከል ያለውን ግንኙነት በማሳየት ለጋብቻ የሚደረገውን ዝግጅት ከክርስትና ሕይወት ጅማሮ ሂደት ጋር በማስተሳሰር መላውን ህብረተሰብ በሰፊው ማሳተፍ አስፈላጊ መሆኑን አምነውበታል። እንደዚሁም ጥንዶች በቤተ ክርስቲያን ሕይወት ውስጥ እውነተኛ ተሳትፎ እንዲኖራቸውና ከቤተሰብ ሕይወት የተለያዩ ገጽታዎች ጋር ሙሉ በሙሉ እንዲታወቁ የሚያደርጉ ልዩ የጋብቻ ዝግጅት ፕሮግራሞች እንደሚያስፈልጉ የሲኖዶሱ አባቶች ተናግረዋል። ስለዚህ እጮኛሞች በፍቅር እንዲያድጉ በመርዳት እነርሱ ራሳቸው ትልቅ ጥቅም እንደሚያገኙበት ያውቁ ዘንድ ክርስቲያን ማኅበረሰቦችን አበረታታሉ። የጣሊያን ጳጳሳት እንዳመለከቱት ጥንዶች ትልቅ ሀብት ናቸው። ምክንያቱም በፍቅርና ራስን አሳልፎ ለመስጠት ራሳቸውን በሐቅ ሲያዘጋጁ መላውን የቤተ ክርስቲያን አካል አቋም ለማደስ ይረዳሉ። የእነርሱ ልዩ ወዳጅነት ወደ ሌሎችም የሚጋባና አካሉ በሆነው ክርስቲያን ማኅበረሰብ ውስጥ ወዳጅነትንና ወንድማማችነትን የሚያዳብር ሊሆን ይችላል። የጋብቻ ዝግጅት ፕሮግራሞችን ለማዋቀር የሚረዱ በርካታ ሕጋዊ ጥንዶች አሉ። እያንዳንዱ የአጥቢያ ቤተ ክርስቲያንም ወጣቶችን ከምስጢረ ተክሊል ሳያርቅ ተስማሚ ሕንጸት መስጠት የሚቻልበትን ዘዴ ለይቶ ማወቅ አለበት። ለወጣቶች ሁሉንም ትምህርተ ክርስቶስ ማስተማር ወይም በብዙ መረጃ ማጨናነቅ አስፈላጊ አይደለም። እዚህም ላይ ቢሆን ነፍስን የሚያረካውና የሚያጠግበው ትልቅ ዕውቀት ሳይሆን ነገሮቹን ከውስጥ ለመረዳትና ለመውደድ መቻል ነው። ከብዛት ይልቅ ጥራት ስለሚበልጥ ስብከተ ወንጌልን በአዲስ መልክ ከማወጅ ጎን ለጎን ጥንዶችን ቀሪ ሕይወታቸውን በታላቅ ጀግንነትና ልግስና እንዲኖሩ ለምረዳ ማራኪና ጠቃሚ መረጃ ቅድሚያ መስጠት ይገባል። የጋብቻ ዝግጅት ለምስጢረ ተክሊል መለማመጃ ጥንዶች ምስጢሩን በተገባ መንገድ እንዲቀበሉትና እንደ ቤተሰብ ሕይወትን በጽኑ መሠረት እንዲጀምሩ የሚረዳ መሆን አለበት። በሚስዮናውያን ቤተሰቦች በራሳቸው በጥንዶቹ ቤተሰቦችና በተለያዩ ሐዋርያዊ ሥራ ባለሙያዎች እርዳታ በመታገዝ በምሳሌና በጥሩ ምክር የሩቅ ዝግጅት ለማድረግ የሚያስችሉ መንገዶችን መፈለግ የእጮኛሞችን ፍቅር ለማሳደግና ለማጎልበት ይረዳል። የውይይት ቡድኖች እንዲሁም የወጣቶችን ትኩረት በሚስቡ በተለያዩ አማራጮች ርዕሰ ጉዳዮች ላይ የሚደረጉ ንግግሮችም ጠቃሚ ናቸው። ከዚህ ሌላ ዋናው ዓላማ የራስን ሙሉ ሕይወት ለማጋራት የሚፈልጉትን ሰው እንዴት መውደድ እንደሚችሉ ለመርዳት ስለሆነ አንዳንድ የግል ስብሰባዎችን ማድረግም አስፈላጊ ነው። አንድን ሰው መውደድን መማር እንዲሁም አይመጣም ወይም ከጋብቻ ሥነ ሥርዓት አስቀድሞ በይድረስ መልክ ማለማመድ አይቻልም። ለእያንዳንዱ ባለትዳር የጋብቻ ዝግጅት የሚጀምረው ከልደት ነው። ከቤተሰባቸው የተማሩት ነገር ራሳቸውን እንዲያውቁና ሙሉና ቁጥር ውሳኔ እንዲያደርጉ ያዘጋጃቸዋል። ለጋብቻ በሚገባ የተዘጋጁ ጥንዶች ምናልባትም ከወላጆቻቸው ስለ ክርስቲያናዊ ጋብቻ የተማሩ እያንዳንዳቸው ያለ አንዳቸው ቅድመ ሁኔታ የተመራረጡና ይህንንም ውሳኔ በየዕለቱ የሚያድሱት ናቸው። በዚህ ረገድ ባለትዳሮችን በፍቅርና በቤተሰብ ወንጌል እንዲያድጉ የመርዳት ዓላማ ያላቸው ሐዋርያዊ ዕቅዶች ልጆቻቸውንም ለወደፊት የጋብቻ ሕይወት እንዲዘጋጁ ይረዳቸዋል። ከዚህ ሌላ የታወቁ ሃይማኖታዊ ልምዶች ያላቸውን ሐዋርያዊ ዋጋ አሳንሰን ማየት አንችልም። አንድ ምሳሌ ለመጥቀስ ያህል የቅዱስ ቫለንታይን ቀን አስታውሳለሁ።
በአንዳንድ አገሮች ከኛ በቤተ ክርስቲያን ካለነው አስቀድሞ ስለዚህ በዓል አከባበር የሚፈጥኑት የንግድ ድርጅቶች ናቸው። እጮኛሞችን በጊዜ የሚያዘጋጀው የቁምስና ማህበረሰብ ከትዳር ጋር አብሮ የሚመጡ ችግሮችንና ስጋቶችንም እንዲያውቁ መርዳት አለበት። በዚህ መንገድ እጮኛሞቹ ጥንዶች የግንኙነት መቋረጥና እርሱም የሚያስከትለውን አሳዛኝ ውጤት አስቀድሞ አውቆ ከወዲሁ የሚያስወግዱበትን ጥበብ ያገኛሉ። ጥንዶች በመጀመሪያ ለእርስ በርሳቸው ካላቸው መሳሳብ የተነሳ አንዳንድ ነገሮችን ለመሸፋፈን ወይም አንጻራዊ ለማስመሰልና አለመግባባቶችን ለማስወገድ ጥረት ያደርጋሉ። ቆይቶ ግን ችግሮች ብቅ ማለታቸው አይቀርም። በዚህ ምክንያት እያንዳንዳቸው ከጋብቻ ምን እንደሚጠብቁ፣ የፍቅርና የቃል መሐላ ትርጉም ለነርሱ ምን እንደሆነ፣ አንዱ ከሌላው ምን እንደሚፈልግን፣ በጋራ ሊገቡት የሚፈልጉት ህይወት ምን አይነት እንደሆነ እንዲወያዩበት በጥብቅ ማበረታታት ያስፈልጋል። እነዚህን የመሰሉ ውይይቶች የሚግባቡበት ነገር ምናልባትም ትንሽ እንደሆነ እንዲረዱና በውበት መሳሳብ ብቻ በአንድነት ሊያቆያቸው እንደማይችል እንዲገነዘቡ ይረዳቸዋል። ከምኞት የበለጠ ተለዋዋጭ አደገኛና ሊተነበይ የሚችል ነገር የለም። ጥንዶቹ እውነተኛና የተረጋጋ ዝግጅነት እንዳላቸው የሚያረጋግጡ ጥልቅ ምልክቶች ለይቶ ሳያውቁ የጋብቻ ውሳኔ እንዲያደርጉ ከቶ ሊበረታቱ አይገባም። በማናቸውም ሁኔታ ከጥንዶቹ አንዱ የሌላውን ደካማ ጎኖች በግልጽ ካወቀ የእርሱን ወይም የእርሷን ሚዛን የሚደፋ በጎ ጎናቸውን የሚያዳብርበትና የጋራ ሰብአዊ እድገታቸውን ለማጠናከር የሚረዳ እውነተኛ እምነት ማሳደር ያስፈልጋል። ይህም የሚያጋጥሙ መስዋዕቶችን፣ ችግሮችንና የግጭት ሁኔታዎችን በፈቃደኝነት መቀበልን፣ ለዚህም ዝግጁ መሆንን፣ ቁርጠኝነትን ይጠይቃል። ጥንዶች በግንኙነታቸው ውስጥ የአደጋ ምልክቶችን መለየትና ከጋብቻ በፊት ለእነዚህ ምልክቶች ምላሽ የሚሰጡባቸውን ውጤታማ መንገዶችን ማግኘት መቻል አለባቸው። ይሁን እንጂ የሚያሳዝን ሁኔታ ብዙ ጥንዶች እርስ በርስ በሚገባ ሳይተዋወቁ ይጋባሉ። ከእርስ በርሳቸው ጋር አብሮ መሆን አስደስቷቸዋል። አንዳንድ ነገሮችም በጋራ አድርጓል። ነገር ግን ይህን ያደረጉት ራሳቸውን የማጋለጥና ሌላውን ሰው በእምነት ማን እንደሆነ የሚያረጋግጥ ፈተና ሳጋጥማቸው ሊሆን ይችላል። የአጭርና የረዥም ጊዜ የጋብቻ ዝግጅት ጥንዶቹ የጋብቻ ሥነ ሥርዓትን እንደ መዳረሻ ግብ አድርጎ አለመመልከታቸውን፣ ይልቁንም ጋብቻን ማናቸውንም ፈተናና አስቸጋሪ ወቅቶችን በጋራ ለመጋፈጥ በሚደረግ ጽኑና እውነተኛ ውሳኔ ላይ የተመሠረተ የዕድሜ ልክ ጥሪ መሆኑን መገንዘባቸውን የሚያረጋግጥ ሊሆን ይገባል። በተጫጩና ላገቡ ጥንዶች የሚደረግ ሐዋርያዊ እንክብካቤ የጋብቻ ትስስርን ያማከለ ጥንዶችን ፍቅራቸውን እንዲያጎለብቱ ብቻ ሳይሆን ችግሮችንና መከራዎችን እንዲያሸንፉ የሚረዳቸው መሆን አለበት። ይህም የቤተ ክርስቲያንን አስተምሮ እንዲቀበሉን፣ የእርሷን ዋጋ ያለው የሀብት ምንጭ እንዲያገኙ መርዳትን ብቻ ሳይሆን ተጨባጭ ፕሮግራሞችን፣ ተስማሚ ምክሮችን፣ ፍቱን ስትራቴጂዎችንና ስነ ልቦናዊ አመራር መስጠትን ያካትታል። ይህ ሁሉ ከወጣቶች ፍላጎትና ስሜት ጋር የተቃኘና ውስጣዊ እድገት እንዲኖራቸው የሚረዳ የፍቅር ትምህርት መስጠትን ይጠይቃል። የጋብቻ ዝግጅት ጥንዶች ችግር ሲያጋጥማቸው እርዳታ የሚያገኙባቸውን የቦታዎች፣ የሰዎችና የአገልግሎቶች ስሞች የሚያሳውቅ መሆን አለበት። እንደዚሁም ኃጢአታቸውን፣ ያለፈ ስህተቶቻቸውንና ግንኙነታቸውን ጭምር ወደ እግዚአብሔር ፊት የሚያቀርቡበትና በአንጻሩም የእርሱን ምሕረትና የፈውስ ብርታት የሚያገኙበት የእርቅ ምስጢር መኖሩን ለጥንዶቹ ማስታወቅ አስፈላጊ ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 9 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ መስከረም 9/2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገረ ስብከትን ለጋራ ግምገማ መጥራታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከሀገሪቱ ሲቪል ባለስልጣናት ከወጣቶችና ከቤተ ክርስቲያን ማህበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽህፈት ቤት ጉብኝትና በሜትስ የሚያደርጉት ጉብኝት በአውሮፓ በሰላምና በአንድነት ላይ በማትኮር የሚያደርጉትን ስብሰባ እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከፍተኛ የቤተ ክርስቲያን የአገልግሎት ስልጣን ከተቀበሉ ወዲህ የሚያደርጉት አምስተኛው ዓለም አቀፍ ጉብኝት መሆኑን የቅድስት መንበር መግለጫ አስታውቋል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ አርብ መስከረም 8 2019 ዓመተ ምህረት በሰጡት መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት ወደ ፓሪስ፣ ወደ ሉርድና የሰሜን ምስራቅ ከተማ ወደ ሆነች ሜትስ እንደሚጓዙ ገልጸዋል። ፈረንሳይ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ 9ኛው የሐዋርያዊ ጉብኝት አገር እንደምትሆን የተገለጸ ሲሆን በነሐሴ ወር በሳን ማሪኖ ያደረጉት ጉብኝት ከተቆጠረ 10ኛው እንደሚሆን ታውቋል። በፈረንሳይ ጉብኝታቸው ከአገሪቱ ሲቪል ባለሥልጣናት ከወጣቶችና ከቤተ ክርስቲያን ማኅበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽሕፈት ቤትንና በበጎ አድራጎት ማዕከላት የሚያደርጉትን ጉብኝቶች እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ውስጥ በሚገኘው የዩኔስኮ ጽሕፈት ቤት ተገኝተው በከፊል በፈረንሳይኛና በከፊል በእንግሊዝኛ ቋንቋ ከሚያደርጉት ንግግር በቀር ሌሎች ንግግሮች እና ስብከቶች በፈረንሳይኛ ቋንቋ እንደሚደረጉ፣ የጥንታዊት አውሮፓ ሰላምና አንድነት በማስመልከት በሜትስ በሚካሄደው ስብሰባ ላይ ሙሉ በሙሉ በእንግሊዝኛ ቋንቋ ንግግር እንደሚያደርጉ ታውቋል። የቅዱስ መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ስለ አንዳንድ የቅዱስነታቸው ሐዋርያዊ ጉብኝት ጭብጦች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፈረንሳይ ማኅበረሰብ፣ ከሕዝቧ፣ ከባህሏና ከታሪኳ ጋር እንደሚገናኙ ገልጸው ስለ እምነትና ራሷን እጅግ ደካማ ለሆኑት ወንዶችና ሴቶች እንዲሁም ለድሆች ከሰጠች ቤተ ክርስቲያን ጋርም እንደሚገናኙ አብራርተዋል። ስለ ማኅበረሰቡ፣ ስለ ሰብአዊና ስለ ሕይወት እንዲሁም ከሳይንስና ቴክኖሎጂ እድገትና ከሰው ሠራሽ አስተውሎት ጋር ስላለው ግንኙነት እንዲሁም ራሷን ለዓለም ክፍት ስላደረገች አገርና የግጭቶች ማጣቀሻ ሊሰጡ እንደሚችሉ ተናግረዋል። አቶ ማቴዎ ብሩኒ ዛሬ ላሉት ተግዳሮቶች ምላሽ ለመስጠት በሚሞከርበት ጊዜ ቤተ ክርስቲያን በፈረንሳይ ማኅበረሰብ ውስጥ ያላትን ሚና ገልጸው በቅርብ ዓመታት ውስጥ የጥምቀት ምስጢርን የተቀበሉ ምዕመናን ቁጥር መጨመሩን፣ ዘንድሮ በተከበረው የብርሃነ ትንሣኤ በዓል ወቅት 13,000 አዋቂዎች መጠመቃቸውን አስታውሰዋል። የቅድስት መንበር መግለጫ ክፍል ዳይሬክተሩ ዩኔስኮ ሰብአዊነት በራሱ በታሪኩና በወደፊቱ ላይ የሚያንጸባርቅበት ቦታ እንደሆነ አብራርተው ይህም ስነ ጥበብንና ትምህርትን እንደ ሰላም መሳሪያ አድርጎ በማትኮሩ ነው ሲሉ አስረድተዋል። እንዲሁም አካባቢው ከባህል ጋር በቅርበት የተቆራኘ መሆኑ አስፈላጊ እንደሚሆን ጠቅሰው ቅድስት መንበርና ዩኔስኮ እንደ ጎርጎሮሳውያኑ በ2027 ዓ ም የዲፕሎማሲ ግንኙነታቸውን 75ኛ ዓመት እንደሚያከብሩ ገልጸዋል። አቶ ማቴዎ ብሩኒ በመጨረሻም አውሮፓ የወደፊት ዘመኗና ያለፈው ጉዞ በቅዱስነታቸው ጉብኝት መጨረሻ ላይ በሜትስ ከተማ ውስጥ የሚነሱ አስፈላጊ ጭብጦች መሆናቸውን አጽንኦት ሰጥተዋል። አንድነት፣ ልዩነት፣ ሰላምና ለሌሎች ባህሎች ክፍት መሆን በዚህ የመጨረሻ ምዕራፍ ላይ በቅደም ተከተል የሚቀርቡ አስፈላጊ ርዕሰ ጉዳዮች መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ የፈረንሳይ ሐዋርያዊ ጉብኝታቸው የቀድሞው ሐዋርያዊ አባቶች ፈለግን እንደሚከተሉ ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለተወሰኑ ዝግጅቶች ስትራስበርግን እንደ ጎርጎሮሳውያኑ በ2014 ዓ ም ማርሴይን በ2023 ዓ ም እና ኮርሲካን በ2024 ዓ ም ቢጎበኙም በፈረንሳይ ኦፊሴላዊ ጉብኝት አለማድረጋቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2008 ዓ ም የሉርድን 150ኛ ዓመት በዓል ለማክበር ወደ አገሪቱ ሄደው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ፈረንሳይን 8 ጊዜ ጎብኝተው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በተባበሩት መንግስታት ኤጀንሲ ዩኔስኮ ጽሕፈት ቤት የተገኙ ብቸኛው ርዕሰ ሊቃነ ጳጳሳት ሲሆኑ እንደ ጎርጎሮሳውያኑ በ1980 ዓ ም ስለ ትምህርት፣ ስለ ሳይንስና ስለ ባህል በተዘጋጀው ስብሰባ ላይ ንግግር ማድረጋቸው ይታወሳል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮማ አገረ ስብከትን ለጋራ ግምገማ መጥራታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአዲሱ ዓመት መጀመሪያ ላይ የሮማ አገረ ስብከት በአገልግሎቱ ከኢየሱስ ክርስቶስና ከማኅበረሰብ ጋር በሚያደርገው ግንኙነት እንዲሁም ለከተማው ነዋሪ በሚሰጠው የአገልግሎት ሂደት ላይ ትኩረት ያደረገ የጋራ ግምገማ ለማድረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮማ አገረ ስብከት በአዲስ የሐዋርያዊ አገልግሎት ዓመት አዳዲስ ተነሳሽነቶችን ከማከል ይልቅ ከዚህ በፊት የተወጠኑ ሐዋርያዊ አገልግሎቶችን በመደማመጥ በማስተዋልና በማጤን እንዲጀምር አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 8/2019 ዓ.ም. በቅዱስ ዮሐንስ ዘላቲራን ባዚሊካ ተገኝተው ለአገረ ስብከቱ ጉባኤ አባላት ባደረጉት ንግግር አዲስ የሐዋርያዊ አገልግሎት እቅድ ሳይሆን የጋራ ግምገማ ዘዴን እያቀረቡ መሆኑን ተናግረዋል። አንዳንድ ተነሳሽነቶች ውጤታማ ሲሆኑ ሌሎች ደግሞ ተነጥለው የሚቀሩት ለምንድን ነው ሲሉ የጠየቁት ቅዱስነታቸው ሂደትን ለመገምገም ጊዜ መስጠት ማለት የተከሰተውን ነገር ለመመልከት፣ ያፈራውን ፍሬ ለመገንዘብ፣ ያልሰራ አካሄድ ካለ ለመረዳትና ለምን እንደሆነ ምክንያቶችን በጋራ መፈለግ ማለት እንደሆነ አብራርተው ይህ ሂደት መላውን የቤተ ክርስቲያን ማኅበረሰብ የሚያካትትና በተቻለ መጠን በቤተ ክርስቲያን ሕይወት ውስጥ ዘወትር የማይሳተፉትንም የሚያሳትፍ መሆን አለበት ብለዋል። በብርሃነ ትንሣኤው ዕለት ጠዋት በባዶ መቃብር ዙሪያ ስለነበረው ሁኔታና ስለ መቅደላዊት ማርያም በሚናገረው የወንጌል ክፍል ላይ በማሰላሰል ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ አንቺ ሴት ለምን ታለቅሻለሽ? ማንን ትፈልጊያለሽ? በማለት ለማርያም መቅደላዊት ያቀረበላትን ተመሳሳይ ጥያቄ ለቤተ ክርስቲያንና ለሮም ከተማ አቅርበዋል። በአገረ ስብከቱ ውስጥ ያለውን ሕያውነት በወንጌል አገልግሎት ዘርፍ የሚታዩ አንዳንድ የቤተ ክርስቲያን እውነታዎችን ጨምሮ በቁምስናዎች፣ በመንፈሳዊ ማኅበራትና በሌሎች እንቅስቃሴዎች በኩል የሚቀርቡ የበጎ አድራጎትና የጸሎት አገልግሎቶችን አስታውሰው የእነዚህ አገልግሎቶች መጓደል ክርስቲያናዊ ማኅበረሰቦች ወንጌላዊ ማዕከላዊነታቸውን እንዳያዩ ሊያደርጋቸው እንደሚችል ተናግረዋል። በመሆኑም ሐዋርያዊ ተግባር የሚጀምረው ምን ማድረግ እንደሚገባ በመጠየቅ ብቻ ሳይሆን ማንንና እንዴት መገናኘት እንዳለበት በመጠየቅ መሆን እንደሚገባ አሳስበዋል። ማርያም ኢየሱስ በስሟ ሲጠራት ሰምታ እንዳወቀችው የተናገሩት ቅዱስነታቸው በተመሳሳይ በቤተ ክርስቲያን የታቀፉት ምዕመናን ማንነታቸው ሳይታወቅ ወይም ሳይታዩ መቆየት እንደሌለባቸው፣ ነገር ግን መታየት፣ መታወቅና በስማቸው መጠራት እንዳለባቸው አሳስበው ከክርስቶስ ጋር ያለው እውነተኛ ግንኙነት የሚስዮናዊ ደስታ ምንጭ ይሆናል ሲሉ ተናግረው የቤተ ክርስቲያን ተልእኮ እያንዳንዱ ሰው ከእግዚአብሔር ጋር እንዲገናኝ መምራት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አገረ ስብከቱ ሐዋርያዊ ሕይወቱን ለመመርመር የሚያግዙ ሦስት ዋና ዋና ነጥቦችን ለይተው የመጀመሪያው ከክርስቶስ ጋር መገናኘትና ሌሎችም እንዲገናኙ መርዳት ነው ብለው መንፈሳዊ እንቅስቃሴዎች የሚገመገሙት በአወቃቀራቸው ወይም በተሳትፏቸው ብቻ ሳይሆን ሰዎችን በእውነት ወደ ክርስቶስ በመምራትና ወንጌልን ከሕይወታቸው ጋር በማገናኘት ነው ብለዋል። ሁለተኛው ማኅበረሰብን መፍጠር ነው ብለው ይህም የክርስቲያን ማኅበረሰቦች ሰዎችን የሚቀበሉ፣ ድጋፍንና ዋጋን የሚሰጡ እንዲሁም ኃላፊነት የሚሰማቸውና ግንኙነቶችን የሚያደርጉ መሆን አለባቸው ብለው በተለይም ለወጣቶች ጊዜ ሰጥተው በትኩረት ማዳመጥ አስፈላጊ መሆኑን ጠቅሰዋል። ሦስተኛው በከተማዋ ውስጥ እየኖሩ አገልግሎት መስጠት ነው ያሉት ቅዱስነታቸው የሮም ከተማ ለቤተ ክርስቲያኗ ተግባራት ዋና አጋዥ ብቻ ሳይሆን የተልእኳ ቦታም ጭምር እንደሆነ ተናግረው ቤተ ክርስቲያን የከተማዋን ተስፋዎች፣ ድክመቶችና ጥያቄዎች ለማካፈልና ወንጌል መልስ የት ሊሰጥ እንደሚችል ለመለየት መጠራቷን አስረድተዋል። አራተኛው በሦስቱም ነጥቦች ውስጥ እንደሚያልፍ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ሕዝብ ማዘጋጀት ማለት ሐዋርያዊ ተግባራት ሰዎች በእምነት እንዲያድጉ፣ ሚስዮናዊ ደቀ መዛሙርት እንዲሆኑ፣ የቤተ ክርስቲያን ኃላፊነቶችን ወስደው ወደ ተጨባጭ የሕይወትና የአገልግሎት ምርጫዎች መተርጎም የሚችሉ በቤተ ክርስቲያን ውስጥ ዘወትር እምነትን፣ ደቀ መዝሙርነትንና ኃላፊነትን ሊያዳብሩ እንደሚችሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረቡት ነጥቦች ለካህናትና ሐዋርያዊ ሠራተኞች ሌላ ሸክም መሆን እንደሌለባቸው አስታውሰው የሐዋርያዊ ግምገማ ስልት ቤተ ክርስቲያን ተጨማሪ ሥራ እንድትሠራ የሚጠይቅ ሳይሆን ትንሽ በመሥራት የተሻለ ውጤት እንድታገኝ ያግዛል ብለዋል። ካህናት የምዕመናን ጸጋና ኃላፊነት በሚገነዘቡበት ወቅት ምላሽ ከመስጠታቸው በፊት እንዲያዳምጡና ውሳኔ ከማድረጋቸው በፊት እንዲያስተውሉ ጥሪ አቅርበው መሪነት ማለት ሁሉን ነገር ማድረግ ማለት ሳይሆን ነገር ግን ኅብረትን መፍጠርና የሌሎች ሰዎች ስጦታዎች ውጤታማ እንዲሆኑ ማስቻል ማለት ነው ብለዋል። የሮም ከተማ ሐዋርያዊ ክልሎች የነዋሪዎችን ችግሮች ያለ ፍርሃት የሚጋሩበት እውነተኛ የክህነታዊ ወንድማማችነት ቦታ እንዲሆኑም አበረታተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የሮም ሀገር ስብከት ካሪታስ የእርዳታ ድርጅት መስራች ለድሆችና ለተገለሉት ሰዎች ያለማቋረጥ የሰሩትን ተወዳጁን የሮም ከተማ ተወላጅ አባ ሉዊጂ ዲሊየግሮን አስታውሰዋል። የአባ ሉዊጂ ዲሊየግሮ ሕይወትን በጎነትንና ዝናን በማስመልከት ሀገረ ስብከቱ ምርመራ ለመጀመር የወሰደውን አስፈላጊ እርምጃና ውሳኔ በደስታ አጸድቀው ካህኑ ጌታ ሆይ የት ነህ በማለት ለማየትና ለማዳመጥ ያደረገውን ትኩረት ከማዕከላዊ የማስተዋል ጥያቄ ጋር በማገናኘት የቅድስና ሂደቱ ወደ አዲስ የሐዋርያዊ ተሞክሮችና እንደ ጎርጎሮሳውያኑ በ2033 ዓመተ ምሕረት ወደሚከበር የምሕረት ኢዮቤልዩ የጋራ መንገድ እንደሚያመራ ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እጮኛሞችን ለጋብቻ ስለማዘጋጀት በሚል ንዑስ ርዕስ ከአንቀጽ 206 እስከ 211 ላይ የተወሰደውን እናቀርብላቸዋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

እጮኛሞችን ለጋብቻ ስለማዘጋጀት። የሲኖዶሱ አባቶች በብዙ መንገድ እንዳወሱት የጋብቻን ክብርነትና ውበት እንዲያውቁ ወጣቶችን መርዳት ያስፈልጋናል። ይህ የህልውናው ማህበራዊ ገጽታ የሚያጎላውና ፍጹም የሚያደርገውን ለወሲባዊ ተራክቦ ጥልቅ ትርጉም የሚሰጠውና ለልጆች እድገትና ልማት ከሁሉ የተሻለ ሁኔታ የሚያመቻቸውን የሙሉ አንድነትን ማራክነትና እንዲመለከቱ ወጣቶችን መርዳት ይገባል። የዛሬ ህብረተሰብ ውስብስብነትና ቤተሰብን የሚያጋጥሙ ተግዳሮቶች እጮኛሞችን በማዘጋጀት ረገድ የመላ ክርስቲያን ህብረተሰብን ትልቅ ጥረት ይጠይቃል። የመልካም ምግባር ጠቃሚነትም ሊካተት ይገባል። ከነዚህ መሐከል በሰዎች መሐከል እውነተኛ ፍቅር እንዲያብብ ንጽህና ተወዳዳሪ አይገኝለትም። በዚህ ረገድ የሲኖዶሱ አባቶች የራሳቸውን የቤተሰቦችን ምስክርነት በማጉላትና በጋብቻ በጥምቀትና በሌሎች ምስጢራት መካከል ያለውን ግንኙነት በማሳየት ለጋብቻ የሚደረገውን ዝግጅት ከክርስትና ሕይወት ጅማሮ ሂደት ጋር በማስተሳሰር መላውን ህብረተሰብ በሰፊው ማሳተፍ አስፈላጊ መሆኑን አምነውበታል። እንደዚሁም ጥንዶች በቤተ ክርስቲያን ሕይወት ውስጥ እውነተኛ ተሳትፎ እንዲኖራቸውና ከቤተሰብ ሕይወት የተለያዩ ገጽታዎች ጋር ሙሉ በሙሉ እንዲታወቁ የሚያደርጉ ልዩ የጋብቻ ዝግጅት ፕሮግራሞች እንደሚያስፈልጉ የሲኖዶሱ አባቶች ተናግረዋል። ስለዚህ እጮኛሞች በፍቅር እንዲያድጉ በመርዳት እነርሱ ራሳቸው ትልቅ ጥቅም እንደሚያገኙበት ያውቁ ዘንድ ክርስቲያን ማኅበረሰቦችን አበረታታሉ። የጣሊያን ጳጳሳት እንዳመለከቱት ጥንዶች ትልቅ ሀብት ናቸው። ምክንያቱም በፍቅርና ራስን አሳልፎ ለመስጠት ራሳቸውን በሐቅ ሲያዘጋጁ መላውን የቤተ ክርስቲያን አካል አቋም ለማደስ ይረዳሉ። የእነርሱ ልዩ ወዳጅነት ወደ ሌሎችም የሚጋባና አካሉ በሆነው ክርስቲያን ማኅበረሰብ ውስጥ ወዳጅነትንና ወንድማማችነትን የሚያዳብር ሊሆን ይችላል። የጋብቻ ዝግጅት ፕሮግራሞችን ለማዋቀር የሚረዱ በርካታ ሕጋዊ ጥንዶች አሉ። እያንዳንዱ የአጥቢያ ቤተ ክርስቲያንም ወጣቶችን ከምስጢረ ተክሊል ሳያርቅ ተስማሚ ሕንጸት መስጠት የሚቻልበትን ዘዴ ለይቶ ማወቅ አለበት። ለወጣቶች ሁሉንም ትምህርተ ክርስቶስ ማስተማር ወይም በብዙ መረጃ ማጨናነቅ አስፈላጊ አይደለም። እዚህም ላይ ቢሆን ነፍስን የሚያረካውና የሚያጠግበው ትልቅ ዕውቀት ሳይሆን ነገሮቹን ከውስጥ ለመረዳትና ለመውደድ መቻል ነው። ከብዛት ይልቅ ጥራት ስለሚበልጥ ስብከተ ወንጌልን በአዲስ መልክ ከማወጅ ጎን ለጎን ጥንዶችን ቀሪ ሕይወታቸውን በታላቅ ጀግንነትና ልግስና እንዲኖሩ ለምረዳ ማራኪና ጠቃሚ መረጃ ቅድሚያ መስጠት ይገባል። የጋብቻ ዝግጅት ለምስጢረ ተክሊል መለማመጃ ጥንዶች ምስጢሩን በተገባ መንገድ እንዲቀበሉትና እንደ ቤተሰብ ሕይወትን በጽኑ መሠረት እንዲጀምሩ የሚረዳ መሆን አለበት። በሚስዮናውያን ቤተሰቦች በራሳቸው በጥንዶቹ ቤተሰቦችና በተለያዩ ሐዋርያዊ ሥራ ባለሙያዎች እርዳታ በመታገዝ በምሳሌና በጥሩ ምክር የሩቅ ዝግጅት ለማድረግ የሚያስችሉ መንገዶችን መፈለግ የእጮኛሞችን ፍቅር ለማሳደግና ለማጎልበት ይረዳል። የውይይት ቡድኖች እንዲሁም የወጣቶችን ትኩረት በሚስቡ በተለያዩ አማራጮች ርዕሰ ጉዳዮች ላይ የሚደረጉ ንግግሮችም ጠቃሚ ናቸው። ከዚህ ሌላ ዋናው ዓላማ የራስን ሙሉ ሕይወት ለማጋራት የሚፈልጉትን ሰው እንዴት መውደድ እንደሚችሉ ለመርዳት ስለሆነ አንዳንድ የግል ስብሰባዎችን ማድረግም አስፈላጊ ነው። አንድን ሰው መውደድን መማር እንዲሁም አይመጣም ወይም ከጋብቻ ሥነ ሥርዓት አስቀድሞ በይድረስ መልክ ማለማመድ አይቻልም። ለእያንዳንዱ ባለትዳር የጋብቻ ዝግጅት የሚጀምረው ከልደት ነው። ከቤተሰባቸው የተማሩት ነገር ራሳቸውን እንዲያውቁና ሙሉና ቁጥር ውሳኔ እንዲያደርጉ ያዘጋጃቸዋል። ለጋብቻ በሚገባ የተዘጋጁ ጥንዶች ምናልባትም ከወላጆቻቸው ስለ ክርስቲያናዊ ጋብቻ የተማሩ እያንዳንዳቸው ያለ አንዳቸው ቅድመ ሁኔታ የተመራረጡና ይህንንም ውሳኔ በየዕለቱ የሚያድሱት ናቸው። በዚህ ረገድ ባለትዳሮችን በፍቅርና በቤተሰብ ወንጌል እንዲያድጉ የመርዳት ዓላማ ያላቸው ሐዋርያዊ ዕቅዶች ልጆቻቸውንም ለወደፊት የጋብቻ ሕይወት እንዲዘጋጁ ይረዳቸዋል። ከዚህ ሌላ የታወቁ ሃይማኖታዊ ልምዶች ያላቸውን ሐዋርያዊ ዋጋ አሳንሰን ማየት አንችልም። አንድ ምሳሌ ለመጥቀስ ያህል የቅዱስ ቫለንታይን ቀን አስታውሳለሁ።
በአንዳንድ አገሮች ከኛ በቤተ ክርስቲያን ካለነው አስቀድሞ ስለዚህ በዓል አከባበር የሚፈጥኑት የንግድ ድርጅቶች ናቸው። እጮኛሞችን በጊዜ የሚያዘጋጀው የቁምስና ማህበረሰብ ከትዳር ጋር አብሮ የሚመጡ ችግሮችንና ስጋቶችንም እንዲያውቁ መርዳት አለበት። በዚህ መንገድ እጮኛሞቹ ጥንዶች የግንኙነት መቋረጥና እርሱም የሚያስከትለውን አሳዛኝ ውጤት አስቀድሞ አውቆ ከወዲሁ የሚያስወግዱበትን ጥበብ

ያቆያቸው እንደማይችል እንዲገነዘቡ ይረዳቸዋል። ከምኞት የበለጠ ተለዋዋጭ አደገኛና ሊተነበይ የሚችል ነገር የለም። ጥንዶቹ እውነተኛና የተረጋጋ ዝግጅነት እንዳላቸው የሚያረጋግጡ ጥልቅ ምልክቶች ለይቶ ሳያውቁ የጋብቻ ውሳኔ እንዲያደርጉ ከቶ ሊበረታቱ አይገባም። በማናቸውም ሁኔታ ከጥንዶቹ አንዱ የሌላውን ደካማ ጎኖች በግልጽ ካወቀ የእርሱን ወይም የእርሷን ሚዛን የምደፋ በጎ ጎናቸውን የሚያዳብርበትና የጋራ ሰብአዊ እድገታቸውን ለማጠናከር የምረዳ እውነተኛ እምነት ማሳደር ያስፈልገዋል። ይህም የሚያጋጥሙ መሥዋዕቶችን፣ ችግሮችንና የግጭት ሁኔታዎችን በፈቃደኝነት መቀበልን፣ ለዚህም ዝግጁ መሆንን፣ ቁርጠኝነትን ይጠይቃል። ጥንዶች በግንኙነታቸው ውስጥ የአደጋ ምልክቶችን መለየትና ከጋብቻ በፊት ለእነዚህ ምልክቶች ምላሽ የሚሰጡባቸውን ውጤታማ መንገዶችን ማግኘት መቻል አለባቸው። ይሁን እንጂ የሚያሳዝን ሁኔታ ብዙ ጥንዶች እርስ በርስ በሚገባ ሳይተዋወቁ ይጋባሉ። ከእርስ በርሳቸው ጋር አብሮ መሆን አስደስቷቸዋል። አንዳንድ ነገሮችም በጋራ አድርጓል። ነገር ግን ይህን ያደረጉት ራሳቸውን የማጋለጥና ሌላውን ሰው በእምነት ማን እንደሆነ የሚያረጋግጥ ፈተና ሳያጋጥማቸው ሊሆን ይችላል። የአጭርና የረዥም ጊዜ የጋብቻ ዝግጅት ጥንዶቹ የጋብቻ ሥነ ሥርዓትን እንደ መዳረሻ ግብ አድርጎ አለመመልከታቸውን፣ ይልቁንም ጋብቻን ማናቸውንም ፈተናና አስቸጋሪ ወቅቶችን በጋራ ለመጋፈጥ በሚደረግ ጽኑና እውነተኛ ውሳኔ ላይ የተመሠረተ የዕድሜ ልክ ጥሪ መሆኑን መገንዘባቸውን የሚያረጋግጥ ሊሆን ይገባል። በተጫጩና ላገቡ ጥንዶች የሚደረግ ሐዋርያ እንክብካቤ የጋብቻ ትስስርን ያማከለ ጥንዶችን ፍቅራቸውን እንዲያጎለብቱ ብቻ ሳይሆን ችግሮችንና መከራዎችን እንዲያሸንፉ የሚረዳቸው መሆን አለበት። ይህም የቤተ ክርስቲያንን አስተምሮ እንዲቀበሉን፣ የእርሷን ዋጋ ያለው የሀብት ምንጭ እንዲያገኙ መርዳትን ብቻ ሳይሆን ተጨባጭ ፕሮግራሞችን፣ ተስማሚ ምክሮችን፣ ፍቱን ስትራቴጂዎችንና ስነ ልቦናዊ አመራር መስጠትን ያካትታል። ይህ ሁሉ ከወጣቶች ፍላጎትና ስሜት ጋር የተቃኘና ውስጣዊ እድገት እንዲኖራቸው የሚረዳ የፍቅር ትምህርት መስጠትን ይጠይቃል። የጋብቻ ዝግጅት ጥንዶች ችግር ሲያጋጥማቸው እርዳታ የሚያገኙባቸውን የቦታዎች፣ የሰዎችና የአገልግሎቶች ስሞች የሚያሳውቅ መሆን አለበት። እንደዚሁም ኃጢአታቸውን፣ ያለፈ ስህተቶቻቸውንና ግንኙነታቸውን ጭምር ወደ እግዚአብሔር ፊት የሚያቀርቡበትና በአንጻሩም የእርሱን ምሕረትና የፈውስ ብርታት የሚያገኙበት የእርቅ ምስጢር መኖሩን ለጥንዶቹ ማስታወቅ አስፈላጊ ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 9 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።